ያለ ከሰ ሲበግ እሰው ሀገር ያለ የለው ማረግ ሰላም ነው የአባት ሀገር ባለ የእናት ሀገር ቦታ ባይበሉም ባይመጡም ያስመስላል ጌታ ለለለለ